ልብሃት ሓጉሱ ኣፍካ ብሰሓቅ እንተ ዘይመልአ ገጽካ እውን ብፈገግታ እንተ ዘይበርሀ ኣብዛ ዓለም ምውላድካ እንታይ ረብሓ ኣለዎ? ኣብዛ ምድሪ ምንባር ምብላዕ ምስታይ ምኽዳን ከምኡ ኢልካ እውን ዕለታትካ ክሳዕ ዝውዳእ ምጽናሕ ኣይኮነን። ህይወት ትርጉም ኣለዎ፣ ህይወት ጣዕሚ ኣለዎ፣ ረብሓ ኸዓ ኣለዎ። እቲ ረብሓ ኸዓ ንነፍስን ንስጋን ዘርውን ዘጽልልን ክኸውን ኣለዎ። እዚ ጥራዩ ሰላምን ዕረፍትን ዝህብ እዚ ዕረፍትን ሰላምን እዚ ኸዓ ናይ ነፍሲ ሰላም ዝህልወካ ጥራይ ዝርከብ ናይ ነፍሲ ሰላም ድማ ካብ ኩሉ ብሕልናኻ ዝስማዓካ በደልን ኣንጻር ፍቓድ ኣምላኽ እትገብሮ ዘይምእዛዝን ነጺሕካ ካብ ኣበሳ ነጻ ምስ ትኸውን ጥራይ እዩ። በደልን ዓመፃን ምስ ዝህልወካ ሕልናኻ ኩሉ ግዜ ብኣበሳኻ ስለ ዝወቕሰካ መንፈስካ ስለ ዝህወኽን ሰላም ናይ ነፍሲ የብልካን። ነፍሲ እትሃድእ ካብ ዝኾነ ይኹን በደል ናይ ሓጢኣት ነጻ ምስ እትኸውን እዩ። እዚ ህድኣት እዘይ ምስ ዘይህሉ ኸዓ ነፍሲ እቲ ዝግባኣ መንፈሳዊ ርግጽነት ስለ ዘይብላ ሰንፈላል ትኸውን። እዚ ሰንፈላል እዚ ዕረፍቲ ይኸልኣካ፣ ልብኻ ይሽበር፣ ኣእምሮኻ ይናወፅ፣ ድቃስ ትስእን። እንተ በላዕካ፣ እንተ ሰቴኻ፣ እንተ ተኸደንካ ምንም ኣይጠቐመካን። ህይወትካ በዚ ውሽጣዊ ምንዋፅ ትስልኪ። በዚ ምስልካይ እዚ መንፈስካ ምስ ደኸመ ኸዓ ናይ ስጋ ሕማም እውን ትሓምም፣ ናይ ስጋን ነፍስን ጥዕና እተኣሳሰረ እዩ። ነፍስኻ ሰላም ምስ ዘይህልዋ ካብቲ ኣብ መመዓልቲ ዝበጽሓካ ቕልውላዊ ተላዕለ ናይ እምሮ፣ ናይ ልቢ፣ ናይ ከብዲ፣ ናይ ማዕናጡ ወይ ካልእ ውሽጣዊ ሕማም ክትሓምም ትኽእል። ካብ ኣምላኽ ምርሓቕን ዘይምእዛዝን ከምዚ ዝኣመሰለ ወፅዓይ ዘምጽእ ከምቲ ሰብነትና መታን ክነብርን መታን ክዳብርን ክጥዕን መግቢ ዘድልዮ ነፍስና ኸዓ መግቢ የድልያ እዩ። ናይ ነፍሲ መግቢ ድማ መንፈስን ጽድቅን ቅድስናን እዩ። ብመንፈስ ምብላዕን ጽድቅን ቅድስናን ከዓ ፍረ ናይ ፍቓድ ኣምላኽ ምፍጻም እዩ። ፍቓድ ኣምላኽ ምፍጻም ድማ ንኣምላኽ ብዅሉ እናተኣዘዝካ ካብ ኵሉ ሓጢኣትን በደልን ርሕቕካ ነፍስኻ ኣንጺሕካ ኣብ ቅድሚ ኣምላኽ ምንባር እዩ። ነታ እትመጽእ መንግስቲ ዘለዓለም ከዓ ብምሉእ እርግጽነት ምጽባያ እዩ። ናይ ክርስቲያን ተስፋ እውን እዙ እዩ። ከምቲ ናይ ሎሚ ጥቕስና እቶም ሕግኻ ዝፍጽሙ ሰላም ኣለዎም ዝበሎ እቶም ንዅሉ ፍቓድ ኣምላኽ እናፈጸሙ ነታ እትመጽእ ሰማያዊት መንግስቲ ዝጽበዩ ካብ ኵሉ ናይ ሓጢኣት ዕዳን ናይ ሕልና ወቐሳን ነጻ ዝኾነ ሰላም ኣለዎም። ናይ ዙርያኦም ሰላም ተሃዊኹካ መከራን ተጨንቖም ነቲ ዘለዓለማዊ ናይ ኣምላኽ ተስፋ ብእምነት እናጠመቱ ብትዕግስትን ብምጽናዕን ንዅሉ ፈተና ብሓይሊ መንፈስ እናሰዓሩ ነቲ ናይ ልቦም ሰላም እቲ ናይ ልቦም ሰላም ከይተሃወኸ ብህድኣት ንጸበባ ይሓልፍዎ። ነዚ መገዲ ዝሓዲጎም ንሰላም ብገዛእ ባህጎምን ፍትወቶምን ክረኽብዋ ዝደልዩ ብዙሓት እዮም። ሰላም ግና ብእትርከበሉ መገዲ ጥራያ ትርከብ። ብዘይካ በቲ እትርከበሉ መገዲ ብኻልእ ምንም ኣይትርከብን እያ። ሙሉእ ህይወትካ እኳ ክትደልያ ሃሰስ እንተበልካ ምንም ኣይክትረኽባን ኢኻ። ሰላም ካብቲ መስፍን ሰላም ኣቦ ዘለዓለም ዝኾነ ጐይታና የሱስ ክርስቶስ ጥራያ ትርከብ። እዚ ኸዓ ከምቲ ቅድም ኣቢሉ ተባህለ ንዅሉ ፍቓዱ እናተኣዘዝካ ካብ ኵሉ ግብሪ ዓመፃን በደልን ነጺሕካ ብጽድቂ እትመላለስ ምስ እትኸውን ጥራይ ዝርከብ። በዚ ዘሎናዮ እዋን ሰብ መንፈሱ ሰላም ስለ ዝሰኣነ ብውሽጡ ተሃዊኹ ኣፉ ኸፊቱ ሰላም እኳ እንተበለን እንተደለየን ንሰላም ብመገዲ ኣምላኽ ስለ ዘይደልያን ስለ ዘይጋደለላን ምንም ኣይረኽባን እዩ። ሰብ ንኣምላኽ እንተዘይተኣዚዙ ንሰላም ኣምላኽ እውን በቲ ትርከበሉ መገዲ እተዘይደልይዋ ምንም ኣይረኽባን እዩ። ደቂ ሰብ ወግሐ ጸብሐ ሰላም ይብሉ ብዛዕባ ሰላም እውን ይዝትዩ ኣለዉ። ሰላም ግና መመሊሳ ካብኦም ትርሕቕ ኣላ። ኣብ መንጎ መንግስታት፣ ኣብ መንጎ ህዛብ፣ ኣብ መንጎ ሓዳር፣ ኣብ መንጎ ውሉድን ወላድን፣ ኣብ መንጎ ጎረባብቲ ሰላም እናረሓቐ ብዙሕ ሰብ ብእህታ ገጹ ጸሊሙ ንሰላም ከይረኸባ ይነብር ኣሎ። ብዙሓት ሰባት ብፍላይ ድማ መንእሰያት ነታ ለይትን መዓልትን ዝምነይዋ ሰላም ናይ ኣእምሮኦም ስለ ዘይረኸብዋ ነፍሶም እውን ብተስፋ ምቑራጽን ብዓቕሊ ጽበትን ስለ እትህወኽ ብሕሱምን ጽርጽሮት ንህይወቶም በዕላቶም ክሕልፉ ይርከቡ ኣለዉ። ሰላም ንምርካብ ዘይፍትንዎ የሎን። በበይኑ ዝ ዓይነቱ ሙዚቃን ደርፍን ሰላም ናይ መንፈስን ሰላም ናይ እምሮን ንኽረኽቡ ህርድግ ይብሉ፣ ግን ሰላም በዚ ትርከብን እያ። ካልእ ሰላም ይህብ እዩ ዝብልዎ በበይኑ ዓይነቱ ፈተናታት ዓመፃ ይኹን ሓጢኣት ብዘየገድስ እውን ይፍትኑ፣ ግን ሰላም ሲ መመሊሳት ኣኻብኦም ትርሕቕ። ሰላም በቲ እትርከበሉ መገዲ እንተዘይኮይኑስ ብኻልእ መገዲ ኸቶ ኣይትርከብን እያ። ሰላም ካብ ኣምላኽ ምስ ኣምላኽ ብኣምላኽ ጥራያ ትርከብ። ክቡራት ሰማዕቲ፣ ብዘይ ሰላም ክንነብር ስለ ዘይንኽእል ከምቲ ቓል ኣምላኽ ዝብሎ ንሰላም ንድለያ ንሰላም እውን ንስዓባ። ንሰላም ብጐደናት ጽድቂ ቢልና ክንደልያን ክንበጽሓን ይግባእ። ሽዑ ንሰላም ክንረኽባ ኢና። ልብና ክሕጐስን ክፍሳህን ኣእምሮና ኸዓ ኽዓርፍ እዩ።